ጊሆን በሰማይም አንተንተነስተን ከደይን እንድንኖር ስካና ግፈኖን ዛሬን ባንደር አስጋዮት ሳለን ምግባችንን የለታውቀስተን ይቀርበለን

ሰላም ሰላም ለኪ እንዳርሶሎ እኔም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር